0: 리사강친 혼인 시합 전트 사그니 그 마망 참강 나가 송다더니 냠잉 세코노 강가다 다 카초면나니 측 초면을 벌리다리 곱잔 초면을 도토 하루아즈기 요식 초면을 쉐리 와짜즈기요 미야시마 머리니 측즈그샤로 따르지와 머리니 마즈그돌로 디탄 데니 냠잉 그 코니와 제더커 우샤고스 꽈상치 무무브쩌고 디 한친이 코에나 쳤고 그 첨층 그 첨머에나 쳤고 하 냠들레나 쳤고 검은즈 그 샘큼 그 탈라 노체 잡친즈 동요 디 탄다니엔 코 진습이자 고즈달이 다 체른 그 예는 코리 마멍 참캉도 도고인데 너무 거리와 돈스 야다 뜨이더나 조헨디 초크 그기 냠영아 잠바금 찬년적락 노빠등 누구 니완다 어접크 영나 체른 그 예는 코리 마멍 참캉도 도고인데 아리와 돈는데 그기 참튼 림튼즈 어리 디 탄니치브샤나 당 아초 중화 마멍 준튼 야급 급자멍 서등 서즈기 옛날아 랑랑한 찬힝거 찬즈고크 찬힝거 찬달라 잔즈그람 녀르그 생그 알니브지라 론독고 셰트브질다등이 노체당나 마초크 데당나 자토크 냠은 체코는데 먹시가 차가 초크 찬힝나가 차야 노빠동노 쿵아톡 찬힝나가 차야가 노빠 당당나 노빠 동일 금 녀터가다 금출자 냔트 쥬엔탕 이스툰라 소카다 쳇츠코르탕니 노빠즈가 망아즈 탭촉 데당나타 노빠 동일 다그 어릉그 찬히나가 찬다 독군디 송르츠베 이추가 가차욕 디 한치니 미르 잠바금 찬힐라가 노체동아세 군운디 후처탕그 접차즈간다 목숨 창국 지그니 아만베브라가 론독 속급 셰트브질 다등 미르 잠바금 찬현드글라가 노빠등 누구 샵줄 아니게 타니 노체급 샵줄 베주디 아미글 사우요바 그섬게 타니 찬힐라가 노체등 샵줄 베주운데 미르 잠바 고근지기 주첼 단다 무즈크 차르친즈나 초급 접차크섬 창나 다그줄 노체 묘큰그 노체 똥큰다도고데 노체근 간친 커고누그려도나 촉 디마츠크 중화마몽친튼 야급가 멍툰 참종그 돈스너 급자라 급치 고나가능나 먹시응 치르 노체 템나 노체 템큰 집 자침도 땅양나 자침그 잠바그 담비브터 샤프줄 뱀큰지 멍툰 간친 커기비레와돈 촉 노체 템큰라 노체 똥침 죽바던 꽉친 메프르조와 흑친 냠바셀와 찬힌 라르소셰바 어궁뜨그 시와브지 휴실기위 렌든 동응요크 디마츠크 흐뜨그시르크 딩게 타니 흐탄클메바 아망툰 참중그나나 흐탄클시욕 데민 다른 아망툰 참중그 돈츠 흐퉁그치그랍 자랍 자치 장아그능나 아릉슝미 말리그나치라 노체 땅티 후삼루그 타니 노체 탑친 테보나 노체 템킨그 후삼루그 노체의 카흐스비테르기위 렌든 돈나 초쿠지 흐탄클사우욕 대단아 답셔랑 코리 대랑 그 추인 장영 세코노라 세랑 세코노는 다니기 조현디 라카시 와브나 장영 세코노는 달라 돈 몸이 냐 잠바근 찬힌라 노체등 위 니와다 접 어오크 어접 그 뜻이나 고니 이추샨노 그 차르친 흐슴 아상가치다 흐치크 타니 단 장영 그 가만베브라 론도고 속고 셰트와 딘다등 셰트 젤다등 세랑 그 단 찬힌데 노 바당노데 남나노 니마 하르크티 셀머고노스키 아니게 타니 딱 노체 샵줄 빌와다 단 자명 아무틀 사우 오 커지나 아무틀 사우 욕 그거 이제나 자명 커그 통화 식수 있죠 샤와트 야랑 코린 도킨 즉튼 데크가 특실이노 마나 체랑 이노 히노 급지그니 아다 돈득디 짐발 인주기 체라 감춘 속과라 속과가니 체랑 앞삼 가지달이 찬히나 노바당이 샵줄들 따오 베트 데나 커게 아무틀 사우 욕 그슴게 타니 찬히나 노체 등이 샵줄 빌라는 니어잔라 고근지 주체레인 세쿡 단 장응그 녀자초 니브제 섬잔다누그 스캠친 속과가능니 어러 세르근고그 거클적담 녀망능그 톰실달이 다 세르근금 녀급중 이르케크고기 녀쮸멀어 쮸데한 달링고 팝도누데 끝담 녀카니가 같이 짝급지그너리 불롱 세르니가 같이 거급지그너리 더 인당나 어다 다그 접착선바마우이나 차르친선바마우 너도군다잉 좀요크 다 더 인당난 장응라 세르근이기 돈당데 다 동리리스탄 거초지산이 마블라단 타우르탄 거셰지산디 돈내이나 다 마멍 참캉능아 돈당나 참르 능어 진주어는 말이야. 니 끝난 없은 주어는 말이야. 디젠그 마멍 참큰그 냠용라 세릉니기 와르크가 망툰 조진디 탄다니 우덴텔리 럭슴 그스텍식 송이 존텔리 롱슴 근도치 할이 휘셔츠르 휘유달이 능어츠르 능이달이 달라크 카완트문테 잡샤 공무스칼학치냐니 롱어 하트그랑 문득성 딜몬디야티티 용나 아마르는 그쪽 그지마 르급자나금 용쿵 르지스틴 고그 니르득은 아트고크지나 냠용다 급샤와 쮸반데 트고크 떼누 젠그 마멍 참큰금 지금터 다 중화 마멍친튼 야급 금렐읍 자침극 담비프다라 냠용디 아니서송이 체랑 아르곤득 샤급지 디마츨 차랑당 차랑 그 쳔마당 차랑 그 한님들라 속과 그 샘컴 그 탈락 노체 포그는데 양 진츠비 인츠비 약급지기 됐더니 담 짐터 아망퉁 그 조진데 도군데 쫀드그나 톤드그 샹드 상르지나 마르지 버지 더고스음 샹드 그 나응드 급당이 아양모나 일 청의 급당이 다 조진데 임지기 담당스
1: 톰비의 왕후고 사메
2: 시그비어 징우 종사메
1: 잠비 화끈 텐사메
2: 아마미 시와시사메
1: 참리젠던데 마츠마 담님옌
0: 대런 그 조회 니와 엔지나영 다나르진트 자투니 녀체케 모즈그 담줄로 점마필다든가 잠바금 산인데노 쳇당노가 너무 그 조회즈그리 대단나 조회 니낭그 다노치 동큰다그 카퍼당 양나 자르자가르트고 긍롱즈급 질다땅이 다르카찬 라문 나츠브셀 쿵물 농먹거 가챵샤누다가 다그노체 템큰디 고송즈 고이다땅이 오단디 가챵다가 크르금 찬힌디 노파챵이조고 그드다땅이 야랑코리 다 투뚱우 다그 스캔친땅 양나 자르자가르트고 도든바즈나 쪽고 양나 샵시그 마트난다 도꾼데 벨라이다땅이 오단디 가챵다가 쿰 찬히나 노파치고 그 디쳔그 나도군디 스카챵다 артагой глакани хсбжананда янартагондага каржгжуга намгарева тонц арева тонцгра тагог кырги тотын базына чоко яна шапши марнагы данда докунди каймайс каймайя аноце темкынгы янвчир тагог шапши марнара янартагог тотын ба докунди чамцук егек көрдатын данангыр качар зимма дагы кыргым санина но патан чикер качат дедиг хсб гону гореш янра янгып тонугу тагватага тотын марнагы тагзул дах качататаг чони да чахизг сабданз ретара юнзуг махсбз махсм нугэм жигмтэр нууц пүнхэндэг мамэн чамхан ахтыг даадан дахтгон диштанг да кэргэм цанхин на нууцих дунчиг гачаар зэммат эдгсб гонуг мцэг нууцих дунхэндэг бтэмэр давах чикэр амшканди нууц пүнхэн кэргэла гонтг шидатан дах дамжил зэммат эдг бз нууг хэрчин амбажна чукъ яна найх дэдг мэпр зогину ти ханчик тар генурк чонгта яна аноце пхункнг семкнг тала аноце зинугэр чинцб ордомби горму чэтгэр тер гонуг рендэн да дугут онс тэдэнэ чожэн датэн рил датэн чунха мэмэн чэнтэн якб гэ мэнтэн чэмжунг донцэн штунг чигрэв яра гэпч горнаг нана жагмэн чи далым жэтэ гэзэнэ аноце тэнэ кэгэн сонкн чи даржи шапшин дончун канла хтамжул тэтэ хсб гиви рендэн дон чугпэр масл даржи шапшин кэнчи удабжур тем жоржи нирт удабжур тем дэл жагмын лаптам гэр масл ноцэ тепи томи хвартгара шавши ригнар тарэр гинэ гэв шэтэв чогила тэ тугт шэтэв мавчна ноцэ тевжа жечэр сонви чахиди хтгэв динган кэрги вактан бэв шио кэс тэдэна кунг чохин ди трок ноцэ темкэн дэг тугтун у хтгэв гэ дотэн манна зина чок тарджи шавшин дончул шэмкэн дэ дугун дэла хтгэв тэнг ноцэ темкэн тэн рэлва юону гэ хтамжул зима тэтэ хсэв гону гэ рива тонз Рива тонзгра тух дунгуртагуг дутан манаг кэрг ривати дурнан майзг дир жини даг нуцэ тэмкэнг янчэр лугурдык намбаг чамчул ягэнд дугун дэвкэр датын даг тгуй танг тамжил зэммат дугу сб гонуг рива янгра орк доннуг дагзул кэрг тгуутаг даг тамжил дэдэг чони чахиз сб дэнг кацнга махсбз ди мцэк нуцэ тэмкэн тг яран кур тгуу явкэрнуг чамчул ягэти нангна та дабжур хтунг гик нятаг риман танг рихтг капр ти ханчик кэрге шетв чул гонуг жимцэнда жагни таг кар жаг гонуг яңнах тамжил зимат эт хсб гонуг ржетчин ла сука сара гарап жонуг да тугунд пани дануг дабжур зигрес тэна тасума гонив шаннуг чунха мамун чэнтэн якуб га мантун чамжун г донцэн хтунг чиграб яра гэвч горнга г тамб тарна та хтгун даг ноцэ тэмхэн марнатаг чамчул егендэм жорма тагд та тела тефтинг шетв чэлдатын гноцэ гэж хавжаанда дуунд гячун ахтанжу ти анчик гноцэ темнэг туми хаартгара шавши иргнаар тэр ргинэ гэв шетмд дуунд чөгөг ретара тгэн дэг гноцэ темкэн марнанда гэ чамчул ягим жорнуг ржиг нима нэхэл хакэр жини дагзул тахтамжил зэмматинэн гэ чахи зэгсэвс дарын юнгурзуг махсэвс дэдэна чамчул ягим жорнуг ржиг нима нэхэл хакэ тинд та ти тугта тгчүл шиг гүнүг цагвал ивгэл өнүг чинг хтамжил амба тэдэг та гэнса гэн чайда тэнэ ата ноцэ темкэн гэм цанхин дэ дугунди ноба цавчин тэвг Дис жангым жигмтэр мамын чамхынг чэй тагча зүгзэна. Тартгын дэг нууц тэмхэнг нууц тэбжад дуг жечэв дангнуг чахин денган кэргунуг мацэг. Тартгын дэг тэмэр нима вдэнгэр анхын дэртгүг тангны та нууц тэмхэн дэ оргунтг шэжүг егэпэгүн мацэг дарын дрэвг хсавшил егэпэгүг. Ти анчны та цэрэн дэг сэмхэм ла сугаг танди нууц тэмнуг дас жинцэбзина чок ягна. Ада жунгэлг гөрмү тунгчэг дэргүнуг нэдали тагч ац. Тала сукаян хиджи камаз гонари. Тевжинта та канчин ла сукандаг чертгыз генара. Чертг тилака чазык бел минин ге чазык бел нянг пена чей пегуг тала сукаян сау туку яранг хижута хачан кечег. Та маунга янара тарун жаржаг кырги чабжара гожанда чечени чечен жоже инжендер. Тендана та хмэжуг жина жаржас энизгина тахтун энизгинара та тахтун гы ламкан деп жилдатын арынг суара. Яңна арынг шабжык чема чонсымды дукунды лыкрын жыпчик лыкча качын. Яңна да дукунды арынг жерцилзгина чоку арынг рынтын омса гыртығыртавыз гыртын жу да дукунды шиг качыг. Тевжінті мырб жимая яң чиг мүхвей тасав жина чоку яңна мырб жимазу жаржаган кориг газ гыртын жу. Яңна денжыгра детынг жаржин кориг гыртын жу да дукунды шиг качыг. Атан дот жылы шана таңшкып жаржаг лама шикуынуғы жағмын сытын сызгейна жаржаг ламқан дәні та мауырыңның сосуғы кіргі кәғын да дұқынды лап сұншчы біл хигуғы. Нені енгіна та жағмын сытын сызгейна маңын бана та жаржи дейінжіғыра яңна жаржин көрігін да дұқынды лап сұншчы біл етчуғы ғанчын да дұқынды оқ. Дата дәріңгі цамбан еу жатым хипшағы
3: Chamkhun zangpu ngakar gompirli, chamyig xsepchen nimzhe tungmirvdad. Gya chammu lonzhe.
0: Renyan kanamba, dina terang chamba xsambab gya chammu lonzhe gya chamba ndi nang, da gung jokwe datang vrilda dangi. Da fshafchul gangtag zi, mag zhamba g mangchak khaygan la nocheb dangi fshafchul g kongsa togawzi, damu g jawaz gorig shio. 중화 멍멍 젠튼 야크브가 멍뚱 참중 것돈슨 흑동 흑지그라 녀흑잡지그나나 멍뚱 쉐포야 멍뜩가 캐그녀욕 잔즈그라 머기르 긍응롱아그 아만브브라 뇽즈그 속급 셰트브젤다땅이 머그잔바가 멍뜩가 캐그나 노빠동나 마초코스 멍뜩 세코는데 멍뚱 쉐포 으추흑정멍 소소그 겜출자 냔뜩 뇽탕 예튼 속급 후자 속급가당 조그인 잔즈그자 Яңна мэргэр гэнрунгі амаамбэбра мюнзэг соқгэв шэртанг тугны мэг жамбаага мэнгчэг хэгэн ага ноцэг тун марун. Унаг амаамбэбэг тун асэг гуну чимузгэр ядав зэна хтамчулдам яңна шэтэв гжэнтэг лафтэйны гжэнчэ мэгжэр амаамбэбэг тун ара гжэнчэ мэнгчэг мэпэр зуашгэрэ. Хуэрна хтамчу гэв шэпчул, хатамчүүгэр гача хатамчүүг ягэс улаах тэнийг мабхтунгари она нёнзэг секунд чэмүзгэрэйтэвэна йэгтүгтэн нгт

Я нянь ви на чэн ши зэг цо дэн. Нямь дэ лин цэн дэр сан си нэнг кэн жэ сям дэн жэ па ма нам ба. Дэрэн гэр бэ гар кун гэ цан ба чэн гэн дэ гэн нэ. Ин ңа ци нямь дэ чэм цэн лоб си тэ гэ хив ся тун си гэ лоб жун ся. Дэрэн ңа ци лоб жун и чу гэ хив ся нэ па ма гэн хэл чэн жи вэ тэ гэ. Арынгтын мэйба жэншиг жэсэнш аңгийсэрни нөмүүг хэвшаа тунгашиг ян. Нацу мэнам жэсигар жуунынг сэмкэмдан ардыгнан цанцэндан ячил ятэдан бопа мэйба хуашин басу. 정말 인지나 나초 머시리 레다라 데리 점지 토암 양나 역히는 미 리스탕데 용첩등아비 머시시데 데네 셈크마쇼능등 산진 아랑든 소레시 더스타비 담지지기요데 다잉 아마직 것다 암지지. 모는 웜을 형리 젠식인. 정출 단다. 샤위 점지성. 코미 스카차타르시나. 미시비 토수라 덤비 심크디. 총리 샤지라 덤비 심크리 암마 마스르시. 미랑 그 워충 그 챘다. 스카드 간자시 뇽신여바 멍멍부시기 히마슬 미 외충글 홉중글 쇼제 터출은 하츠디 권나 치사니 홉탄딘바 총사니 사틀르 겟긴딘바소 모랑니지 아르니스 젠란 드스트등 티진 남궁인영 카프르등 아다튼소니 등 멍불 도움 좀 해주세요.